Satina wa mitabe zobi, satina utiru imbanji, satina wa alkerrem mawderi, satina wa almas fukri ninji, satina wa anji mawderi zonyi, satina wa lipensiana wezo, satina wa fukriske sono pinyi, satina wa lipinana zezo, satina wa irramedali gre, satina wa menunalo velo, ሳቴናው ሳይወዱ መታመት ሳቴናው በፍቅር ተጥሎ ሳቴናው መንፈሴም ናወዘ ሳቴናም ልቤም ሰብረሳ ሳቴናው ብራሴ ተጭኖ ሳቴናው የፍቅር ሻበዛ ሳቴናው ፍቅርን የወረሱት ሳቴናው መውደድን ተገፎ ሳቴናው አንጀቱ ሲቃጠል ሳቴናው ይቀመጣል አርቦ ሳቴናው የሰው ጉም ጉም ሳቴናው ፋሚታው ምንድነው ሳቴናው አሪፍ ልክመት ሳቴናው ፍቅር ጋራነው ሳቴናው ሃሜታ ጉም ጉም ሳቴናው በኔ ላይ ተስፋፋ ሳቴናው መቁረጥ ሊጀምር ነው ሳቴናው ልቤ ፍቅሩን ተስፋ ሳቴናው ለሚያለጫካ ሳቴናው ለሚያለ ዱር ሳቴናው ሲነጋገር ያድራል ሳቴናው ከሙዚሩ ጋር ሳቴናው እንኳን ባለንጀራ ሳቴናው ልባይ ታመነ ሳቴናው ማለቷ ሳቴናው መታመን ማንጂነ ሳቴናው እስቲ ጠይቁልኝ ሳቴናው ምኗን ነው ምኗን ነው ሳቴናው ምኗን ነው ምኗን ነው ሳቴናው ምኗን ነው ምኗን ነው

መጠጣቸው ወተት ትጥቃቸው ሰዲራ እኛ አናውቅባቸው እነዚያ ቆለኞች ባቶች እንዴላቸው ባቶች እንዴላቸው የሰው ሁላ መሆን